0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት ምርብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 9 ሓምለ 2016 ዓመተ ምሕረት መደብ ፈነዋና ብሰሪካን ጳጳሳት ብመበል 14 ናብ ዓለም ለኻዊ ዋዕላ ብዛዕባ ሰብሰዖ ኣስተውዕሎ ሓበራዊ ረብሓ ዘመሓላለፎ መልእኽቲ ብሰሪካን ጳጳሳት ብመበል 14 ኣብ ኣንካዋ ንዝተኣከቡ መንእሰያት ዒራቃውያን ክርስትያን ዘመሓላለፎ ናይ ምስ መዓልየት መልእኽቲ ኣብ ኒውዮርክ ናይ ቅዱስ መንበር ቋም ተዓዛቢ ዕለት 8 ሓምለ ኣብ ሃገራት ኣፍሪቃ ውዕድ ምዕባል ዘለዎን ሃገራት ኣብ ጎደና ምዕባለ ዝርከባ ሃገራት ማዕከላይ እቶት ዘለዎን ሃገራት ዕላማታት ዘለቀ ልምዓት ንምቅልጣፍ ኣሚቱ ኣብ ዝተኻይደ ዓውደ ጉባኤ ዘስምዖዎ መደረ ካርዲናል ብሌዝ ጆሴፍ ኮፒች ብዛዕባ ሲኖዳውነት ኣማኪሎም ዜና ቫቲካን ዘካፍሎ ኣስተንትኖ ብዛዕባ ማሕበረሰብዓዊ ቅልውላዊ ሃገረ ሃይቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ኣባ ፍረዝግን ንቅድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ዓለም ለኻዊ ዋዕላ ብዛዕባ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብረብ ዘመሓላለፎ መልእኽቲ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገስዎ ዓወደ መልእኽቲ ብዛዕባ ሰብ ስርሖ ኣስተውዕሎ ካብ ምስማዕን ከምኡ እውን እዚ ኢደ ጥበባዊ ምዕባለ ዘስዕቦ ኣሉታዊ ፅልዋታትን ዝተወልደ ምዃኑ የጉልሑ። እቲ ግሩም ሰብኣውነት ዓወደ መልእኽቲ ምስ ሰብ ስርሖ ኣስተውዕሎ ዝራኸቡን ዝሰርሑን እተፈላለዩ ሰባት ብምስማዕ ከም እተወልደን ኮይኑ ግና ብዛዕባ እቲ ቀመራዊ ማዕሪት ብዘይግቡእ ምጥቃም ክህሉ ከም ዝኽእል ዝገልጽ ኣብ ወሳኒ ቦታታት ሰብኣዊ ትውክልቲ ከጥፍእ ከም ዝኽእል ዘመላኽት ዘጨነቕ ጸብጻብ ዝተደረኸ እውን ምዃኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ናይ ቅዱስ መንበር ዋና ጸሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ዕለት 8 ሓምለ ናብ ዓለም ለኻዊ ዋዕላ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ኣብ ዘመሓላለፎ መልእኽቲ የስተውህሉ። እቶም መልእኽቲ ብምክንያት እቲ ካብ ዕለት 7 ክሳዕ ዕለት 10 ሓምለ ኣብ ጀነቫ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ብዝብል ኣርእስቲ ዝተመርሐ ብኣህጉራዊ ሕብረት ቴሌኮሙኒኬሽን ሕቡራት ሃገራት ምስ ካልኦት ትካላት ሕቡራት ሃገራትን መንግስቲ ስዊዘርላንድን ብምትሕብባር ዘዳለዎ ኣህጉራዊ ዋዕላ ዝተመሓላለፈ ኮይኑ ሰብ ስርሖ ኣስተውዕሎ ንዓለም ብኸመይ ይቐርጻ ከም ዘሎ ንምድህሳስን ንኣገደስቲ ዓለማዊ ብድሆታት መፍትሕ ንምቕራብን ዝዓለመ ምዃኑ ዜና ቫቲካን ኣፍሊጡ። ብዛዕባ መጻኢ ደቂ ሰብ ገለ ካብቲ ኣብዚ ግዜና ዘሎ ዓበይቲ ሕቶታት ዘልዕል ሰብ ስርሖ ኣስተውዕሎ ንምስትንታን ክትእከቡ እንከለኹም ናይ ቅዱስ መንበር ህላዌ ክፉት ንዝኾነ መይይጥን ብፍላይ ኣብዚ መዋእል መቐይሮ እዚ ከረጋግጸልኩም እደሊ ቢሎም ምስ እዚ ብምትሕሓዝ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብ ዘመነ ሰብ ስርሖ ኣስተውዕሎ ኣብ ምሕላው ሰብኣውነት ሰብ ዝግለጽ ግሩም ሰብኣውነት ዘርእሶ ዓወደ መልእኽቲ ንሓበራዊ ረብሓ ንምልላይ ንኹሉ ክቡር ህይወት ንምድንፋዕን ምስ ኩሉ ዓይነት ሰባት ኣብ ዘተክዋፈሩ ድሌቶም ከም ዝገለጹ ኣጉሊሖም ግሩም ሰብኣውነት ዘርእሶ ዓወደ መልእኽቶም ንሰፊሕ ስቓይ ከቃልል ዝኽእል እደ ጥበባዊ ምዕባለ ብቐንዕና ዝፈጥሩ ናይ ስነ ፍልጠት ሊቃውንትን መሃንድሳትን ብፅንዓት ፍትሓዊ ሕግታት ዝደልዩ ፖለቲካዊ መራሕትን መንግስታዊ ሰበስልጣንን ንመጻኢ መንእሰያት ወለዶታት ብዕምቆት ዝግደሱ ወለድን መምሃራንን ካብ ምስማዕ ዝተወልደ ምዃኑ ኣብሪሖም። ይኹን እምበር እቲ ዓወደ መልእኽቲ በቲ ሰብ ስርሖ ኣስተውዕሎ ኣብ ደቂ ሰባትን ሕብረተሰብን ዘሕድሮ ኣሉታዊ ፅልዋዕ እውን ዝተደረኸ ምዃኑ ኣስተብሂሎም ሓናፅን ዝህብቲ ምን ምይይጥ ከተካይዱ እናተመነኹ ንደቂ ሰባት ንምግልጋል ኣብ እትገብሮ ፃዕሪ ጸሎተይ ኣረጋግጸልኩም እንክብሉ መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኣንካዋ ንዝተኣከቡ መንእሰያት ዒራቃውያን ክርስትያን ናይ እምነትን ፍቕርን ተስፋን ልኡካን ክኾኑ ብምትብባዕ ኣብቲ ብግርጭትን ዘይምርግጋእን ዝተለለየት ሃገር ብርሃን ክርስቶስን ገበርቲ ሰላምን ክኾኑ ኣብ ዘመሓላለፎ መልእኽቲ ከም እተላበቡ ዜና ቫቲካን ኣፍሊጡ። ካብ መላእ ዓለም ዒራቅ ዝመፁ መንእሰያት ካብ ዕለት 8 ክሳዕ ዕለት 11 ሓምለ ኣብ ኣንካዋ ኣብ ርእሰ ኤፓርክና ዕርበል ዓመታዊ ኣኼባ መንእሰያት ዝተኣከብሉ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘመሓላለፍዎ ናይ ምስ ማዕርት መልእኽቲ ኣብታ ሳዕቤኑ ኩነዓትን ዘይመረግጋእን ብቐጻሊ እትብዳሕ ዘላ ሃገር ብርሃን ክርስቶስ ክኾኑ ነቶም መንእሰያት ተማሕፂኖም ከም ልኡካን ተስፋ ፀዋዕቲ ኣምክ ሕቆፉ ድማ ከም ዘተባብዑ ዝሓበር ዜና ቫቲካን ኣስዒቡ ተልእኾን ዝብል ኣርእስቲ ናብ ዝተወፈየ ዓመታዊ ኣኼባ መንእሰያት ዒራቃውያን ክርስትያን ቅዱስነቶም ኣብ ዘመሓላለፎ ናይ ምስ ማዕርት መልእኽቲ ነቶም ተጋባዕያን መንእሰያት ሎሚ ኣብ ሂወት ቤተ ክርስትያን መተካእታ ዘይብሉ ግደ ከም ዘለዎም ኣዘኻኺሮም ቤተ ክርስትያን ብርሃን ክርስቶስ ብምክፍ ፋል ንዓለም ከተገልግል ኣግዳሲ ተልእኾ ኣለዋቢሎም እቶም መንእሰያት ኣብ ዝመፅእ ዓመታት ንቤተ ክርስትያን ንዓለምን ንምቕራፅ ክሕግዙ ኣተባቢዖም ቅድሚ ሕጂ ዝገለፅዎ እምንቶ ብምዝካር መንእሰያት መፃኢ ቤተ ክርስትያን ጥራይ ዘይኮኑ ህሉ እውን እዮም እንክብሉ ኣስሚሮም ከምኡውን ብዙሓት ዒራቃውያን ክርስትያን ዝቕፅል ዘሎ ከቢድ ክውንነት ብምግንዛብ ንወንጌል ምምስካር መብዛሕትኡ ግዜ በድሃ ምዃኑ ተኣሚኖም ኣብ ዓለም ብርሃን ምዃን ኩሉ ግዜ ቀሊል ኣይኮነን ብዙሕ ግዜ ብኩናትን ዘይምርግጋእን ኣብ ዝተለለየ ኩነታት ንዚ ብርሃን ከተንፀባርቁ ተፀዊዕኩም ኢኹም ከም ዝበሉ ኣፍሊጡ ዋላ ከምኡ ይኹን ልቦም ከየጥፉ ተማሕፂኖም ኣይትፍርሑ ኣብዚ ዕማም እዚ ድማ በይንኹም ዘለኹም ኮይኑ ኣይሰማዓኩም ኣነ ምሳኻትኩም እየ ቤተ ክርስትያን ምሳኻትኩም ኣላ እምነትኩም ኣብ ኢየሱስ ኣንብሩ ቢሎም ምስሊ ብርሃን ባይታ ገይሮም ኣብ ዝለገስዎ ኣስተንትኖ ንነፍሲ ወከፈ ክርስትያን ወዲ መዝሙር ክቐርፁ ዝግብኦም ሰለስተ ባሕርያት ድማ እምነት ፍቕርን ተስፋን እያቶም እንክብሉ ኣጉሊሖም ፈለማ ብርሃን ንክንርኢ ከም ዘኽእለና ገሊፆም እምነት እምበኣር ንፀገማት ሂወት ምላሽ ጥራይ ዘይኮነስ ክውንነት ምልላይን ኣብ ሓቂ ምንባርን እዩ ኣመንቲ ንዓለምን ንኻልኦትን ንገዛእ ርእሶምን ብዓይነ ኣምላኽ ክርዩ ዘኽእሎም እዩ ካልኦት እውን ነቲ ዝደልይዎ ሓቅን ትርጉምን ምእንቲ ክረኽብዎ እቶም መንእሰያት በቲ ዝነብሩሉ ኣገባብ ክምስክሩ የተባብዖም ምስ በሉ ቀፂሎም ንብርሃን ውዑይን ማሞቕን ብዝብል ተግባር ብምስትንታን ምልክት ፍቕሪ እግዚኣብሄር እንክብሉ ድማ ገሊፆም ሓቀይና ተልእኾ ብንጥፈት ዘይኮነስ ብዕለታዊ ፀሎትን ምስጢራትን ብፍላይ ድማ ብዕርቅን ቅዱስ ቁርባንን ዝሕብሕብ ካብ ክርስቶስ ውልቃዊ ርክብ እዩ ዝጅምር ከም ዝበሉ ዜና ቫቲካ ኣፍሊጡ ልብኹም ኣብቲ ድልዱል መሰረት ናይቲ እግዚኣብሔር ዘለዎ ፍቕሪ ኣቐምጥዎ ቢሎም ልቢ ክርስቶስ ርኸብዎ ሂወትኩም ኣብ ልዕሊዩ ክትሃንፁ ድማ ኣይትፍርሑ ዝበሎ ቅዱስነቶም ኣብቲ ፍቕሪ ሱር ሰዲዶም ደው ብምባል ጥራይ እዮም ውዑይ ፍቕሪ ኣምላኽን ዕርቂ ሓይሊ ፀጋኡን ምስቶም ኣብ ከባቢኦም ዘለዉ ክካፈሉ ዝኽእሉ ቢሎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብርሃን ከም ምልክት ዕብየትን ተስፋን እንከቅርቡ ዕርቂ ኣብ ዝናፍቕ ዞባ መንእሰያት ክርስትያን ሓነፅቲ ሰላም ክኾኑ ከምዝ ተፀውዑ ኣተሓሳሲቦም ብፍላይ ግብርቲ ሰላም ክትኮኑ ኣብ ከባቢኹም ዘለዉ ክትጥርንፉን ኣብ ካልኦት ድማ ብነባሪ ሰላም ዝተለለየ መፃኢ ተስፋ ክተስርፁን ተፀዊዕኩም ኣለኹም ዋላ እኳ ኩሉ ግዜ ነቲ እትነብርሉ ኩነታት ትቐርፅዎ ዘይከኣል እንተኾነ ኩሉ ግዜ ንልብኹም ሰላም ክርስቶስ ክመርሕ ፍቓደኛታት ክትኮኑን ምልክት ናይቲ ካብቲ ተንስኡ ዘሎ ጎይታ ዝመፅእ ተስፋ ክትኮኑ ትኽእሉ ኢኹም ምስ በሉ መልእኽቶም ኣብ ምዝዛም ነቶም መንእሰያት ኣብ ፍቕራዊ መደብ እግዚኣብሄር ንሂወቶም ክውክሉ ብምትብባዐ ንናይ ማርያም ኣደ ቤተ ክርስትያን ኣዳዓዊ ክንክን ኣወኪፎም ኣብ ሰናይነት ኣምላኽ ፈፂምኩም ኣይትጠራጠሩ ነቲ እግዚኣብሄር ንነፍሲ ወከፍ ሂወትኩም ዘለዎ መደብ ኣይትፍርሑ ቢሎም ቃል ነቢ ኤርምያስ ተወኪሶም ኣምላኽ ተስፋ ዘለዎ መፃኢ ክህበኩም ከምዝምነ ዘክሩ ከም ዝበሉ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ቋሚ ተዓዘቢ ቅዱስቲ መንበር ኣብ ውድብ ሕቡራት ሃገራት ኣብ ኒውዮርክ ኣብ ዝሃብዎ መግለፂ ድኽነት ኣብ ልዕሊ ኣምላኽ ዝሃቦ ሰብኣዊ ክብሪ ዝወርድ ከቢድ ገበን ዝውክል ምዃኑ ኣስሚሮም ንመዋቅራዊ ጸገማት ድኻታት ሃገራት ድማ ኪኖ ሓፂር ግዜ ምፍታሕ ብዘይብል ኣገባብ ክብዳሕ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ ስድራ ቤት ከም ሕማረት ሕብረተሰብን ኣገዳሲ ምንጭ ጽንዓትን ምድጋፍ ድኽነት ንመጥፋእ ማሕበራዊ ምርግጋእ ንምድንፋዕን ምሉኡን ዘይነጻጽርን ሰብኣዊ ምዕባለ ንምዕዋት ኣበርክቶ ኣለዎ እንክብሉ ኣብ ኒውዮርክ ናይ ቅዱስ መምር ቋም ተዓዛቢ 28 ሓምለ ኣብ ሃገራት ኣፍሪካ ውሕድ ምዕባለ ዘለዎን ሃገራት ኣብ ጎደና ምዕባለ ዝርከባ ማእከላይ እቶት ዘለዎን ሃገራት ዕላማታት ዝረቐ ልምዓትን ምቅልጣፍ ኣሚቱ ብላዕለዎት ኣካላት ፖለቲካ ብዝተኻይደ ዓውደ ጉባኤ ተሳቲፎም ኣብ ዘስምዖ መደረ ከም ዘስመሩሉ ዜና ቫቲካን ኣፍሊጡ ነዚ ሽቶ ዝንምዕዋት ተወከልቲ ቅዱስቲ መንበር ኣብ ሃገራውን ኣህጉራውን ስርዓተ ሕጊ ንስድራ ቤት ኣብ ዝምልከት ስርዓት ወፍሪ ክገብሩ ኣተባቢዖም ድኽነት ብሚልዮናት ዝቕፀሩ ሰባት ብፍላይ ከዓ ኣንስትን ቆልዑን እኹል መግብን ዝስተማይን ክንክን ጥዕናን ትምህርትን ግቡእ ስራሕን ከይረኽቡ ዝገብር ከም ዝኾነን ወሲኾም ብምጉላሕ እዚ ድማ ነቲ ኣምላኽ ዝሃበና ውሽጣዊ ክብረት ደቂ ሰብ ዘሕስርን ከቢድ ገበንን ምዃኑ ብ ኣጽንዖት ከም ዘተሓሳሰቡ ዜና ቫቲካን ኣፍሊጡ ኣብ መወዳእታ ቋም ተዓዘቢ ቅዱስቲ መንበር ነተን ብቁጠባዊ መዳይ ተኣፈፍቲ ዝኾነ ሃገራት ካብ ናይ ሓፂር ግዜ ስጉምትታት ሓሊፍካ ነቲ ነባር ማዕባለ ዝዕንቅፅ መዋቅር ዕንቅፋታት ምፍታሕ ደገፍ ምሕዳስን ምድልዳልን ኣድላይ ምዃኑ ኣጉሊሖም እዚ ድማ ተበፃሕነት ቁጠባ መምሕያሽ ዝያዳ ፍትሓዊ ስርዓትን ንግዲ ምትብባዕ ምትሕልላፍ ደጥበባዊ ባለ ተኸኣል ምግባር ከምኡውን ኣገዳስን ርኡይን ስጉምትታት ምሕረት ዕዳ ምርግጋፅ ዘጠቓልል ክኸውን ኣለዎ እንክብሉ ከም ዘስመሩሉ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ ልዑል ካርዲናል ብሌይዝ ጆሴፍ ኩፒች ንመራኸቢ ብዙሓን ቫቲካን ኣብ ዘካፈልዎ ኣስተንትኖ ነቲ ባህላዊ ሳዕሰዒት ክሮኣሽያ ኮሎ ከም ምሳሌ ናይ ሲኖዳዊ ጉዕዞ ቤተ ክርስትያን ገይሮም ይጠቕሱ ቤተ ክርስትያን ነቲ ንህወታን ተልኾኣን ዝመርሕ ካብ ውልቃዊ ተዋስኦ ናብ ሓባራዊ ስኒት ክትሰግር ከም እተጸውዐት ይምስክሩ ንመጀመርታ ግዜ ምስ ስነ ጥበብ ሳዕሰዒት እተፋለጥክዎ ኮተቴ ኣብ ዝነበርኩሉ ኣብ ሶክ ሆፕ ኣብ ዝነበርኩሉ እዋን ኣይነበረን ገና ህፃን ከለኹ ሓደ ረቡዕ ምሸት ኣነ ኣሕዋተይን ምስ ደቂ ሓትኖይን ካልኦት ካብ ቁምስና ዝመፁ ህፃናትን ኣብ ኣዳራሽ ቤተ ክርስትያን ተኣኪብና ባህላዊ ሳዕሰዒት ክሮኣሽያውያን ክንምሃር ከሎና እዩ ዝነበረ እዚ ሳዕሰዒት ኮሎ ተባሂሉ ይጽዋዕ ነበረ እዚ ኸኣ ኩዳ ከም ማለት እዩ ዝነበረ ከመይሲ ሳዕሰዒት ዝስዕስዑ ሰባት ኣእዳቦም ይጣቕዑ ወይ ኣብ ሕቆኦም ይተሓሓዙ ስለ ዝነበሩ መብዛሕትኡ ግዜ ብኸቢብ መስመር ወይ ከም ሰንሰለት ተተሓሒዞም ይስዕስዑ ነበሩ ኣብዛ ጥንታዊት ሃገር ሳዕሰዒት ኮሎ ማሕበራዊ ምትእስሳር ማእከል ማሕበራዊ ህይወት ሓንቲ ቁሸትን ከምኡ ውን መብዛሕትኡ ግዜ መንእሰያትን ኣንስትን ሰብኡትን ንሓድሕዶም ዝፋለጡሉ ቀንዲ ቦታ ከም ዝኾነ ተነጊሩና ነይሩ እዩ ንፈለማ እዋን ሲኖዳውነት እትብል ቃል ምስ ሰማዕኩ ንእዛነይ ከም ሓደ ስግንጢር ዝኾነ ሓሳብ ከም ዝነበረ ዝከሓድ ኣይኮነን ድሕር ግዜ እተፈልየ መግለጺታት ክምርምር ከለኹ ግና ዝያዳ መርዳእታ ረኸብኩ እቲ ብኣህጉራዊ ኮሚሽን ስነ መለኮታዊ መጽናዕቲ እተሓትመ ናይ 2018 ሰነድ ሲኖዳውነት ኣብ ህይወትን ተልእኾን ቤተ ክርስትያን ዘርእስቱ ድማ ሓጋዚ ኮይኑ ረኺበ እዮ ሓደ መዓልቲ ግና ብዛዕባ ሳዕሰዒት ኮሎን ብዛዕባ እቲ ብዙሕ ባእታታቱን ዘሕለፍክዎ ተመክሮ ንሲኖዳውነት ንምርዳእ ብዙሕ ክጠቕመኒ ከም ዝኽእል ተገንዘብኩ ልክዕ ከም ሳዕሰዒት ሲኖዳውነት እውን ማሕበራዊ ምትእስሳር ይህብ እኳ እንተኾነ ግን ከኣ ኣብ ህይወት ቤተ ክርስትያን እዩ ዝንበር ምኽንያቱ እቲ ካብ ቋንቋ ግሪክ እተወስደ ሲኖዶስ ዝብል ቃል ብመሰረቱ ብሓባር ምምልላስ ወይ ኣብ ሓደ መንገዲ ምጓዓዝ ማለት እዩ ስለዚ ሲኖዳውነት ንብምሉኡ ማሕበረሰብ ምስ መንፈስ ቅዱስ ምስ ንሓድሕድናን ብጥንቃቐ ንቕድሚት ንምስጓም ሓላፍነት ክንወስድ ይዕድመና ሳዕስዒትን ሲኖዳውነትን ካብ ውልቃዊ ምርኢት ናብ ሓባራዊ ስኒት ምቕያር ዝሓትት እዩ እዚ ድማ ንጉጅለ ተፈላለዩ ውልቀ ሰባት ናብ ንጽል ተንቀሳቐሰ ኣካል ብምቕያር እዩ ዝካየድ ናይ ሳዕሰዒት ምንቅስቓሳት ንመንፈስ ሲኖዳውነት ዘንጸባርቕ ብኸመይ እዩ ኣብ ሳዕሰዒት ምንቅስቓስ ካብ ባዶነት ኣይጅምርን እዩ ብሙዚቃ እዩ ዝጅምር ኣብ ሳዕሰዒት ሓደ ስጉምቲ ቅድሚ ምውሳዶም ነቲ ሙዚቃ ኣብ ውሽጦም ምእንቲ ክርድእዎ ዓሚቕ ኣቓልቦን ስቕታን ከማዕብሉ ኣለዎም ሲኖዳውነት እውን ብተመሳሳሊ መንገዲ ብድግምግሞሽ ናይ ረምታ እዩ ዝዓይ እቲ መሰረታዊ ስጉምቲ ምዝራብ ወይ ፖሊሲታት ምውፃእ ዘይኮነስ ንመንፈስ ቅዱስን ንቅዱሳት መጽሓፍትን ንትውፊት ቤተ ክርስቲያንን ከምኡውን ንሓድሕድና ብፍላይ ከዓ ነቶም ኣብ ሕዳጋት ማሕበረሰብ ዘለዉ ሰባት ጽኒልካ ምስማዕ እዩ ዝሓትት። ልክዕ ከምቲ ንረምታ ናይ ሙዚቃ ዕሽሽ ዝብል ሰብ ካብቲ ስሙር ሳዕስዒት ናይ ጉጅለ ዝወፅእ፣ እቶም ዘይሰምዑ ኣባላት ማሕበረሰብ እውን ብመንገዲ ሲኖዳውነት ምምልላስ የቋርፁ። ነዚ ማሕበራዊ ዜማ ብምስማዕ ኩሉ ሰብ ናብ ሓደ ዓይነት መዝሙር ከም ዝኣቱ ድማ ዝተረጋገጸ ነገር እዩ። ከም ሳዕስዒት ኮሎ ዝኣመሰለ እተሓላለኸ ስነ ጥበባዊ ቅዲ ዘለዎም ምንቅስቓሳት ወላ እውን ኩሉ ሰብ ኣብ ሓደ እዋን ዝንቀሳቐስ እኳ እንተኾነ እተፈላለየ ግደ ኣለዎ። ይኹን እምበር ሓደ መራሒ መምርሂ ዝህብ እኳ እንተኾነ መሪሕነት ብዛዕባ ዓብላልነት ወይ ውፅኢት ምቁፅጻር ዘይኮነስ ንኻልኦት ዘንጸባርቑን ብስምረት ንኽንቀሳቐሱ ዘተኣማምን ቦታ ምፍጣር እዩ። እዚ ድማ ኣብ ሲኖዳውነት ናይቲ ሓባራዊ ሓላፍነት መግለጺ እዩ። ሰበ ስልጣን፣ ምእመናን፣ ማሕበራት ሰብፉ ህይወት ከምኡውን ሊቃውንቲ ስነ መለኮት ኩላቶም እተፈላለየ ባህርያትን ግደን ኣለዎም። ሲኖዳውነት ነዚ ፍልልያት እዚ ኣየጥፍዎን እዩ። ኣብ ክንዱስ ልክዕ ከም ክኢላ ናይ ስነ ጥበባዊ ምንቅስቓሳት ንዅሎም ኣብ ሓደ መስመር ዘእትዎም እዩ። ጽባቐ እቲ ሳዕስዒት ንብምሉእ እቲ ቁርጽራጻት ምንቅስቓሳት ንኸዓይ ነፍሲ ወከፍ ሳዕስዒት ኣድላይ ኣብ ምዃኑ እዩ ዝምርኮስ። ሳዕስዒት ናይ ፈጠራን ተዓጻጻፍነትን ክእለት እውን የጠቓልል። ሳዕስዒት ዝስዕስዑ ሰባት ኣእጋሮም ኣልዒሎም ምስ ክብደቶምን ፍጥነትን ብጾቶምን ክለማመዱን ከምኡውን ጊጉይ ስግምቲ ከጋጥምን ከሎ ደጊሞም ክላመዱ ኣለዎም። ሲኖዳውነት ብዘይተሪርን ኣቐዲሙ ተመደበ ውፅኢት ናብ ባይታ ንምእታው ፈቓደኛ ምዃን ዝሓትት እዩ። ከም ሓቁ እኳ ደኣስ ብተፈጥሮኡ ናብ ዘይተፈልጠ ባይታ ዝግበር ጉዕዞ እዩ። መንፈስ ቅዱስ ነቲ ዝግባእ እተለምደ ልማድና ከተዓናቕፎ ከም ዝኽእል ኣፍልጦ ብምሃብ ነቲ ናይ ዘተን ምይይጥን ናይ ምጥርጣርን ውጥረት የጠቓልል። ሓደ ማሕበረሰብ ውጥረት ወይ ዘይምስምማዕ ክጋጥቦ እንከሎ ሲኖዳውነት ካብ መድረኽ ክወፁ ዘይኮነስ የግዳስ ነቲ ግጭት ተጠቂሞም ብሓባር ንቕድሚት ክስጉሙን ክጥቀሙሉን ዝሓትት እዩ። ልክዕ ከምቲ ሳዕስዒት ንሓድሕዶም ኣእጋሮም ከይረጋገጹ ዝጥንቀቑ፣ ኣብ ሲኖዳውነት ኣብ ዝግበር ዝርርብ ናብ ቆየቋ ምቕያር እውን ጌጋ እዩ። ብተወሳኺ ሳዕስዒት ናይ ቦታ ፍልጠት ይሓትት። ባይታ ሳዕስዒት መወዳእታ ዘይብሉ ኣይኮነን። ዝስዕስዑ ሰባት ንዅሉ ሰብ ዝኸውን ቦታ ምእንቲ ክረኽቡ ነቲ ባይታ ከቕልብሉ ኣለዎም። ሳዕስዒት ነቲ እተመደበ ዶባት ናይቲ ባይታ ሳዕስዒት ዕሽሽ እንተይሎምዎ ካብ መስመር ክወፁን ምስ ንሓድሕዶም ክጋጨውን ወይ ከዓ እቲ ምንቅስቓስ ቅርጹን ትርጉሙን ዘስእኖ ሕንፍሽፍሽ ከኣትዎን ይኽእል እዩ። ብተመሳሳሊ መንገዲ ሲኖዳውነት ነቲ ድንኳን የስፍሖ። እቲ ማሕበረሰብ ኣብ ባይታ ሳዕስዒት መን ከም ዝጐደለ ክርኢ እሞ ብንጥፈት ክዕድሞም ይሓትት። እቶም ኣብ ማእከል መድረኽ ዝለመዱ ንድሕሪት ክምለሱ ዝሓትት እውን እዩ። እዚ ድማ እቲ ማሕበረሰብ ነቶም ምኩራት ተዋሳእቲ ጥራይ ዘይኮነስ ናይ ኩሉ ሰብ ፍጥነትን ስጉምትን ከም ዝሰማማዕ ንምርግጋጽ እዩ። ይኹን እምበር ልክዕ ከምቲ ኣብዚ እዋን እዚ ዘለዉ ሳዕስዒት ንዅሎም እቶም ዝስዕስዑ ሰባት ንምቕባል ስፍሓት ናይቲ ባይታ ሳዕስዒት ዝከታተሉ ጫፍ መዋቕር ኣዕኑድን ከምኡውን ፍሉይ ናይ ስነ ህንፃ ዶባት ብኻልኦት ከም እተነድፈ እውን ይፈልጡ እዮም። በቶም ቅድሚኦም ዝነበሩ ወለዶታት ሳዕስዒት ብጥበብ እተቐርጸ ድማ እዩ። ወለዶና ኣብ ኣዳራሽ ቁምስናታት ሳዕስዒት ክምሃር ከሎ ስጉምትታትና ዓሰርተታት ዓመታት ወይ ዘመናት ዘይገብር ከም ዝሰርሐን ብህያው ሰንሰለት ተዘክሮታት ከም እተመሓላለፈን ይፈልጡ ነይሮም እዮም። እዚ ምስትውዓል እዚ ንምህዞና ደረት ኣይገብረሉን። የግዳስ ሳዕስዒትና ከም ዝከኣል ዝገብር ኩነታት እዩ ዝነበረ። ኣብቲ ምርኢት ናይ ገዛ ርእስና ትንፋስን ጉልበትን ባህልን ከነምጽእ እዚ ዅሉ ንዓናዩ ዝነበረ። ሲኖዳውነት ምስ ግዜ ብተመሳሳሊ መንገዲ እዩ ዝዓይ። ምስቶም ብግዜኡ ዝነበሩ ሰባት ጥራይ ዘይኮነስ ምስ ህያዋንን ሙታንን ገና ዘይተወልዱን እውን ርክባት እዩ ዝፈጥር። ስለዚ ከምቲ ሓደ ካብ ካርዲናላት ኣሕዋተይ ኣብዚ ቀረባ እዋን ከም ዝገለጾ ኣብ ርእስቲ ንሲኖዳዊ መሰናድኦ ዝመሳሰል ንኣበርክቶ ናይ ዝሕጂ ዘሎ ወለዶ ኣቓልቦ ዝገበረ ኣቀራርባ እቲ ህልው ዓመፃ ንሓቀይና ሲኖዳውነት ምእንቲ ኸየበላሽዎ ኣብ መንጎ ግዜ መስመራት ሓድነትን ስምረትን ኣቀራርባን ምግባር ኣድላይ እዩ። ስሙር ኣቀራርባ ሲኖዳውነት ድምፂ ቅዱሳን ኣቦታትን ኣዴታትን ቤተ ክርስቲያንን ኣብዚ ሕጂ ዘሎ ምስትውዓል ቦታ ከም ዝወሃቦ የረጋግጽ። እዚ ኸኣ እቲ ናይቲ ኣከባቢ ማሕበረሰብ ንታሪኻዊ ሓድነት ዘፍርስ ሓላፊ ባህላዊ ፋሽን ንኸይኣቱ ይዓግቶ። ስነ ጥበባዊ ናይ ስምረት ዶባት ትምህርቲ ቤተ ክርስቲያንን መንፈስ ቅዱስን ኣብ ክንዲ ዝዓግቶ መለኮታዊ ፈጠራ የመሓላልፍ። ኣብዚ ግዜና ዘሎ ማሕበረሰብ ሲኖዳውነት ነቲ ካልኦት ዘዳልውዎን ዝጥቀምሉን ስፍሓት ባይታ ምስ ዘኽብር ንመናድቕ እቲ ምርኢት ንምፍራስ ጉልበቱ ካብ ምጥፋእ ምስ ዝቝጠብ እዩ። ኣብ ክንድኡስ ኣብ ውሽጢ እዚ ዶባት እዚ ዓብዪ ሓርነት ይረክብ። ግዜ ዘይሓለፎ ሓቅታት ንዘመናዊት ዓለም ንምግላጽ ሓድሽን መሃዝን ጉስነታዊ መንገድታት ድማ የናዲ። እዚ ውህድን ስምረት ዘለዎ ስፍሓት ካብ ውጥረት ክዕቀብ ኣለዎ። ኣብዚ ግዜና ኣብ ዝግበር ዝርርባት ልሙድ ዝኾነ ፈተና ንሲኖዳውነት ነቲ ሕግታት ካብ ባዶ እንደገና ንምጽሓፍ ዝግበር ልምምድ ጌርካ ምርኣዩ። እዚ ኸኣ ነዚ ሕጂ ዘሎ ጕጅለ ነቲ ባይታ ብፍቓዱ ከስፍሖ ወይ ምሉእ ብምሉእ ክዘሎ ከም ዝኽእል ጌርካ እዩ ዝረአ። ኣብዚ ግዜና ዘሎ ምስትውዓል ካብ ዶባት ከም ዘይወፀ ኣፍልጦ ብምሃብ ኩሉ ሳዕ ሓቀይና ሲኖዳዊ ስጉምቲ ይውሰድ። እቲ ብቕዱሳት ጽሑፋትን ሰረተ እምነትን ታሪኻዊ ጉባኤታትን እተመስረተ ዶባት ቀይዲ ወይ ሓደ ቆፎ ኣይኮነን። እዚ ሕጂ ዘሎ ምንቅስቓሳትና ኣብ ከባቢኡ ዘሎ ሓድነትን ሕጋውነትን ዝህብ ቀዋሚ መዓቀኒታት እዩ። ሓደ ውሁድ ኣቀራርባ ምስቶም ሎሚ ኣብ ዘመን ዘለዉ ብኸመይ ኢና እንስዕስዕ ኢሉ ይሓትት። እዚ ንምውህሃድ ኣዝዩ ኣገዳሲ እዩ። ይኹን እምበር ስሙር ኣቀራርባ ወሲኹ ሳዕስዒትና ነቲ ናይ መጀመርታ ስነ ጥበባዊ መስመራት ዘኽብር ብኸመዩ፣ ነቲ ስነ ጥበባዊ መስመራት ከ ብተኣማንነት ናብ ዝቕጽል ወለዶ ብኸመዩ ዘመሓላልፎ፣ ሲኖዳውነት ነቲ ናይ ውህደትን ስምረትን መስመራት ብምውሃድ ምሉእ ናይ ፈጠራ ጽባቒኡ የምጽእ። ቤተ ክርስቲያን ብዛዕባቶም ሎሚ ኣብ ባይታ ዘለዉ ሳዕሳዕቲ ማለት ሓጐሶምን ቁስሎምን ፍሉይ ዜማኦምን ኣጸቢቓ ክትፈልጥ ተጸዊዓላ። እንተኾነ ግን ነቲ ኣብ ትሕቲኡ ዘሎ ታሪኻዊ ባይታ እውን ብማዕረ ኣቓልቦ ክትገብረሉ ኣለዋ። ስፍሓት ናይቲ ባይታ ሳዕስዒት ከነኽብር ከሎና ሲኖዳዊ ጉዕዞ ህልው ህሞት ካብ ምዃን የቋርጽ። ኣብ ክንድኡስ ክፍሊ ናይቲ ናይ ዝሓለፈ ስጉምትታት ነቲ ናይዚ ዘመን እዚ ምንቅስቓሳት ዝመርሖ ግዜ ዘይሓለፎ ሳዕስዒት ይኸውን። ንሲኖዳውነት ብመንጽር ሳዕስዒት ምርኣይ ነዚ ዘይተፈልጠ ቃልን ጽንሰ ሓሳብን ካብ ንቑጽ መስመራት ኣባይቲ ጽሕፈትን ኮሚቴታትን ወረቓቕትን የድሕኖ። ነቲ ሓባራዊ ጉዕዞ ከም ንጡፍን ባህ ዘብልን ዓሚቕ ቁም ነገር ገይሩ ድማ ይገልጾ። ሲኖዳዊት ቤተ ክርስቲያን ሳዕስዒት ክትምሃር ኣለዋ። መለኮታዊ ዜማ ናይ ምስማዕ ፍሉይ ስጉምትታት ነፍስ ወከፍ ተሳታፊ ምኽባር ከምኡውን ንዓለም ብጽቡቕ እተተሓሓዘ ምስክርነት ብምሃብ ንቕድሚት ናይ ምስጓም ቀጻሊ ልምዲ ክህልዋ ይግባእ። እቲ ዕላማ ብእተኻእለ መጠን ቀልጢፍካ ናብ መወዳእታ እታ መዝሙር ምብጻሕ ዘይኮነስ በቲ ኣብ ነፍስ ወከፍ ስጉምትታት ዝረአ ጸጋን ሓድነትን ፍቕርን ኣቢሉ ንፈጣሪ ምውዳስ ምዃኑ ድማ የዘኻኽረና። ካብኡ ንላዕሊ ግን ከም ሳዕስዒት ጌርካ ዝረአ ሲኖዳዊ ጉዕዞ ቤተ ክርስቲያን ንምስጢረ ስላሴ ብኸመይ ከተንጸባርቕ ከም እተጸውዐት እውን ምሉእ ምርዳእ ይፈጥር። ቀዳሞት ኣበው ቤተ ክርስቲያን ንምስጢረ ስላሴ ክገልጹ እንከለዉ ቃል ብቓሉ ብዛዕባ ፔሪኮሮሲስ ዝብል ቃል ማለት ኣብ ዙርያ ሳዕስዒት ከም ዝግለጽ ኮይኑ ይርከብ። በዚ ምሳሌ እዚ ኣድላይ ህላወ እቶም ሰለስተ መለኮታውያን ኣካላት ቅድስቲ ስላሴ ይገልጹ ማለት እውን እዩ። ስለዚ ቤተ ክርስቲያን ንሳዕስዒት ሲኖዳውነት ብዝያዳ ብተጠቕመትሉ መጠን ንምስጢረ ስላሴ ብውፅኢታዊ መንገዲ እያ እተንጸባርቕ። ኣብ ሃገረ ሃይቲ እንተወሓደ ኣብ ወርሒ ሓምለ 2021 ርእሰ ብሔር ጆቬኔል ሞይሴ ካብ ዝቕተል ንነጀው ቅድሚ ሕጂ ተራእዩ ዘይፈልጥ ቅልውላው የጋጥም ኣሎ። ካብቲ ግዜ እቲ ንነጀው ዕጡቓት ሸፋቱ ዝቈጻጸርዎ ከባቢታት ብቐጻሊ ብምስፍሕፋሕ ንትካላትን መሠረተ ልምዓትን ኣገደስቲ ኣገልግሎታትን እቲ ሃገር ከም ዝለምስ ገይሮም ይርከቡ። ኣብ ሃገር ሃይቲ ዘሎ ሰብኣዊ ቅልውላው ጸጥታን ሕንፍሽፍሽን ብዘይምቁራጽ ይቕጽል ኣሎ። ብመሠረት ፍሉይ ተወካሊ ዋና ጸሓፊ ውድብ ሕቡራት ሃገራት ኣብ ሃይቲ ካርሎስ ሩዊዝ ማስዩ ኣብ ዝሃቦ መግለጺ ኣስታት 1.5 ሚልዮን ዝኾኑ ሰባት ብሰንኪ ዓመፅ ሸፋቱ ካብ ኣባይቶም ክመዛበሉ ተገዲዶም ኣለዉ። ኣብ ዝሓለፈ 3 ኣዋርሕ ጥራይ እንተወሓደ 1600 ሰባት ተቐቲሎም ይርከቡ። ልኡኽ ውድብ ሕቡራት ሃገራት ምስ ኤንፎባይ ኣብ ዝገበሮ ቃለ መጠይቕ ካብ 10,000 ክሳብ 15,000 ኣባልነት ዘለዎም ገበነይናታት ጉጅለታት ኣብ ልዕሊ ካብ 70 ክሳብ 75 ሚእታዊ ህዝቢ ናይታ ርእሰ ከተማ ፖርት ኦፕሪንስ ጽልዋ ወይ ቁጽጽር ከም ዘለዎም ገሊጹ። ሩዊዝ ማስዩ ከም ዘመልከቶ ባይቶ ጸጥታ ውድብ ሕቡራት ሃገራት ንተልእኾ ጸጥታ ኣህጉራዊ ደገፍ እኳ እንተኣመልከተ ኣብታ ሃገር ርግኣት ንምምላስ ኣብ ድሕንነትን ፍትሕን ምዕባለን እተተሓሓዘ ስጉምትታት ከም ዘድሊ ደጊሙ ገለጸ። ሃገረ ሃይቲ እንተወሓደ ኣብ ወርሒ ሓምለ 2021 ርእሰ ብሔር ጆቨኔል ሞይስ ካብ ዝቕተላት ሒዛ ተራእዩ ዘይፈልጥ ቅልውላው ኣጋጢምዎ ኣሎ። ካብ ሽዑ ንነጀው ዕጡቓት ሸፋቱ ቁፅፅሮም ብቐጻሊ ኣስፋሕፊሖም ይርከቡ። ትካላትን መሰረተ ልምዓትን ኣድላይ ኣገልግሎታትን እቲ ሃገር ድማ ከም ዘቋርፅ ገይሮም ኣለዉ። ብመሰረት ባንኪ ዓለም ቁጠባ ሃገረ ሃይቲ ኣብ 2025 ንሻብዓይ ዓመት ብተኸታታሊ ነኪዩ ይርከብ። ሓቀይና ጂዲፒ ብ2.7 ሚእታዊ ነኪዩ ኣሎ። ብገምጋም ዋጋ ክብሪ ዕዳጋ ድማ ናብ 28.3 ሚእታዊት ደይቡ ይርከብ። ዳርጋ ፍርቂ ህዝቢ እቲ ሃገር ኣብ ክቱር ድኽነት ይነብር ኣሎ። ኣብ መዓልቲ ብትሕቲ 3 ዩሮ ድማ ይነብር ኣሎ። ናይ 2026 ዓመተ ምህረት ትፅቢት ከዓ ኣዝዩ ዘይተረጋገጸ እዩ። ኣህጉራዊ ገንዘባዊ ማዕከን ቁጠባ ተወሳኺ 1.7 ሚእታዊት ክንኪ ከሎ ቁጠባዊ ቅልውላው ቁሩብ ክንኪ ትፅቢት ዝግበረሉ እኳ እንተኾነ ናይ 23.5 ሚእታዊት ቅልውላው ከም ዘጋጥሞም ድማ ትፅቢት ይግበረሉ። እዚ ከምዚ ኢሉ እንከሎ እቲ ናይ ጸጥታ ኩነታት እቲ ሃገር እናገደደ ይኸይድ ኣሎ። ብመሰረት ውድብ ሕቡራት ሃገራት ኣብ 2025 ልዕሊ 5500 ሰባት ተቐቲሎም ልዕሊ 2600 ድማ ቆሲሎም ይርከቡ ኣለዉ። ብመሰረት እቲ ኣብ ሃይቲ ዝርከብ ቤት ጽሕፈት ውድብ ሕቡራት ሃገራት ዘውፅኦ ናይ መወዳእታ ጸብጻብ ኣብ 2026 እቲ ዘይምርግጋ ድሮ እንተወሓደ 1642 ሰባት ቀቲሉ 745 ሰባት ድማ ብኸቢድ ኣቑሲሉ ከም ዘሎ ይነግር። እዚ ኣሃዛት እዚ ስፍሓት እቲ እናወሰኸ ዝኸይድ ዘሎ ዓመፅን ሰበ ስልጣን ስርዓት ንምምላስ ዘለዎም ቀጻሊ ጸገማትን ዘጉልሕ እዩ። እቲ ብ2024 እተዘርግሐ ብኬንያ ዝምራሕ ናይ ብዙሓት ሃገራት ደገፍ ጸጥታዊ ተልእኾ ንገሊኡ እስትራቴጂካዊ ህንጻታት ንምዕቃብ ሓጊዙ እዩ። ይኹን እምበር ክሳብ ሕጂ ነቲ ኣብ ካልእ ክፋላት እቲ ሃገር ህላውኦም እናስፋሕፍሑ ዝኸዱ ዘለዉ ንመብዛሕትኡ ከባቢታት ርእሰ ከተማ ዝተቆጻጸሩ ገበነይናታት እቲ ውድብ ዝገብሮ ዝነበረ ናይ ዞባ ምቁፅጻር ክልውጦ ኣይከኣለን ዘሎ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜል ኣድራሻና tigrino @spc.vኣ ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምርብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎም ዕለት 9 ሓምለ 2016 ዓመተ ምሕረት መደብ ፈነዋንዓ ብሰሊካነ ጳጳሳት ብመበል 14 ናብ ዓለምለኻዊ ዋዕላ ብዛዕባ ሰብ ስርዖ ኣስተውዕሎ ማሕበራዊ ረብሓ ዘመሓላለፎ መልእኽቲ ብሰሊካነ ጳጳሳት ብመበል 14 ኣብ ዓንካዋ ንዝተዓከቡ መንእስያት ዒራቃውያን ክርስትያን ዘመሓላለፎ ናይ ምስማዓልየት መልእኽቲ ኣብ ኒውዮርክ ናይ ቅዱስ መንበር ቋም ተዓዛቢ ዕለት 8 ሓምለ ኣብ ሃገራት ኣፍሪቃ ውዕድ ምዕባል ዘለዎን ሃገራት ኣብ ጎደና ምዕባለ ዝርከባ ሃገራት ማዕከላይ እቶት ዘለወን ሃገራት ዕላማታት ዘለቐል ልምዓት ንምቅልጣፍ ኣሚቱ ኣብ ዝተኻይደ ዓውደ ጉባኤ ዘስምዖዎ መደረ ካርዲናል ብሌዝ ጆሴፍ ኮፒች ብዛዕባ ሲኖዳውነት ተማኪሎም ንዜና ቫቲካን ዘካፍሎ ኣስተንትኖ ብዛዕባ ማሕበረሰብዊ ቅልውላዊ ሃገረ ሃይቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ። ርሰሊካነ ጳጳሳት ብመበል 14 ናብ ዓለምለኻዊ ዋዕላ ብዛዕባ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብረብ ዘመሓላለፎ መልእኽቲ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገስዎ ዓውደ መልእኽቲ ብዛዕባ ሰብ ስርሖ ኣስተውዕሎ ካብ ምስማዕን ከምኡ እውን እዚ እደ ጥበባዊ ምዕባለ ዘስዕቦ ኣሉታዊ ፅልዋታትን ዝተወልደ ምዃኑ የጉልሑ። እቲ ግሩም ሰብኣውነት ዓውደ መልእኽቲ ምስ ሰብ ስርሖ ኣስተውዕሎ ዝረኻኸቡን ዝሰርሑን እተፈላለዩ ሰባት ብምስማዕ ከም እተወልደን ኮይኑ ግና ብዛዕባ እቲ ቀመራዊ ማዕሪት ብዘይግቡእ ምጥቃም ክህሉ ከም ዝኽእል ዝገልጽ ኣብ ወሳኒ ቦታታት ሰብኣዊ ትውክልቲ ከጥፍእ ከም ዝኽእል ዘመላኽት ዘጨነቕ ጸብጻብ ዝተደረኸ እውን ምዃኑ ርሰሊካነ ጳጳሳት ልመበል 14 ኣብቲ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ዕለት 8 ሓምለ ናብ ዓለምለኻዊ ዋዕላ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ኣብ ዘመሓላለፎ መልእኽቲ የስተብህሉ። እቲ መልእኽቲ ብምኽንያት እቲ ካብ ዕለት 7 ክሳዕ ዕለት 10 ሓምለ ኣብ ጀነቫ ሰብ ስርሖ ኣስተውዕሎ ንሓበራዊ ረብሓ ብዝብል ኣርእስቲ ዝተመርሐ ብኣህጉራዊ ሕብረት ቴሌኮሙኒኬሽን ሕቡራት ሃገራት ምስ ካልኦት ትካላት ሕቡራት ሃገራትን መንግስቲ ስዊዘርላንድን ብምትሕብባር ዘዳልዎ ኣህጉራዊ ዋዕላ ዝተመሓላለፈ ኮይኑ ሰብ ስርሖ ኣስተውዕሎ ንዓለም ብኸመይ ይቐርጻ ከም ዘሎ ንምድህሳስን ንኣገደስቲ ዓለማዊ ብድሆታት መፍትሒ ንምቕራብን ዝዓለመ ምዃኑ ዜና ቫቲካን ኣፍሊጡ። ብዛዕባ መጻኢ ደቂ ሰብ ገለ ካብቲ ኣብዚ ግዜና ዘሎ ዓበይቲ ሕቶታት ዘልዕል ሰብ ስርሖ ኣስተውዕሎ ንምስትንታን ክትእከቡ እንከለኹም ናይ ቅዱስ መንበር ህላዌ ክፉት ንዝኾነ መይይጥን ብፍላይ ኣብዚ መዋዕል መቐይሮ እዚ ከረጋግጸልኩም እደሊ ቢሎም ምስ እዚ ብምትሕሓዝ ርሰሊካነ ጳጳሳት ልመበል 14 ኣብ ዘመነ ሰብ ስርሖ ኣስተውዕሎ ኣብ ምሕላው ሰብኣውነት ሰብ ዝግለጽ ግሩም ሰብኣውነት ዘርእሶ ዓውደ መልእኽቲ ንሓበራዊ ረብሓ ንምልላይ ንኹሉ ክቡር ህይወት ንምድንፋዕን ምስ ኩሉ ዓይነት ሰባት ኣብ ዘተ ክዋፈሩ ድሌቶም ከም ዝገለጹ ኣጉሊሖም ግሩም ሰብኣውነት ዘርእሶ ዓውደ መልእኽቶም ንሰፊሕ ስቓይ ከቃልል ዝኽእል እደ ጥበባዊ ምዕባለ ብቐንዕና ዝፈጥሩ ናይ ስነ ፍልጠት ሊቃውንትን መሃንድሳትን ብፅንዓት ፍትሓዊ ሕግታት ዝደልዩ ፖለቲካዊ መራሕትን መንግስታዊ ሰበ ስልጣንን ንመጻኢ መንእሰያት ወለዶታት ብዕምቆት ዝግደሱ ወለድን መምሃራንን ካብ ምስማዕ ዝተወልደ ምዃኑ ኣብሪሖም። ይኹን እምበር እቲ ዓውደ መልእኽቲ በቲ ሰብ ስርሖ ኣስተውዕሎ ኣብ ደቂ ሰባትን ሕብረተሰብን ዘሕድሮ ኣሉታዊ ፅልዋ እውን ዝተደረኸ ምዃኑ ኣስተብሂሎም ሓናፅን ዝህብቲ ምን ምይይጥ ከተካይዱ እናተመነኹ ንደቂ ሰባት ንምግልጋል ኣብ እትገብሮ ፃዕሪ ጸሎተይ ኣረጋግጸልኩም እንክብሉ መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ርሰሊካነ ጳጳሳት ልመበል 14 ኣብ ዓንካዋን ዝተኣከቡ መንእስያት ዒራቃውያን ክርስትያን ናይ እምነትን ፍቕርን ተስፋን ልኡካን ክኾኑ ብምትብባዕ ኣብቲ ብግርጭትን ዘይምርግጋእን ዝተለለየት ሃገር ብርሃን ክርስቶስን ገበርቲ ሰላምን ክኾኑ ኣብ ዝመሓላለፎ መልእኽቲ ከም እተላበቡ ዜና ቫቲካን ኣፍሊጡ። ካብ መላእ ዓለም ዒራቅ ዝመፁ መንእስያት ካብ ዕለት 8 ክሳዕ ዕለት 11 ሓምለ ኣብ ዓንካዋ ኣብ ርእሰ ኤፓርቅና ዕርበል ዓመታዊ ኣኼባ መንእሰያት ዝተኣከብሉ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘመሓላለፍዎ ናይ ምስ ማዕርየት መልእኽቲ ኣብታ ሳዕቤኑ ኩነዓትን ዘይመረግጋእን ብቐጻሊ እትብዳሕ ዘላ ሃገር ብርሃን ክርስቶስ ክኾኑ ነቶም መንእሰያት ተማሕፂኖም ከም ልኡካን ተስፋ ፀዋዕቲ ኣም ክሕቀፉ ድማ ከም ዘተባብዑ ዝሓበር ዜና ቫቲካን ኣስዒቡ ተልእኾን ዝብል ኣርእስቲ ናብ ዝተወፈየ ዓመታዊ ኣኼባ መንእሰያት ዒራቃውያን ክርስትያን ቅዱስነቶም ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ነቶም ተጋባዕያን መንእሰያት ሎሚ ኣብ ሂወት ቤተ ክርስትያን መተካእታ ዘይብሉ ግደ ከም ዘለዎም ኣዘኻኺሮም ቤተ ክርስትያን ብርሃን ክርስቶስ ብምክፍ ንዓለም ከተገልግላ ግዳሲ ተልእኾ ኣለዋቢሎም እቶም መንእሰያት ኣብ ዝመፅእ ዓመታት ንቤተ ክርስትያን ንዓለምን ንምቕራፅ ክሕግዙ ኣተባቢዖም ቅድሚ ሕጂ ዝገለፅዎ እምንቶ ብምዝካር መንእሰያት መፅኢ ቤተ ክርስትያን ጥራይ ዘይኮኑ ህሉ እውን እዮም እንክብሉ ኣስሚሮም ከምኡ ውን ብዙሓት ዒራቃውያን ክርስትያን ዝቕፅል ዘሎ ከቢድ ክውንነት ብምግንዛብ ንወንጌል ምምስካር መብዛሕትኡ ግዜ በድሃ ምዃኑ ተኣሚኖም ኣብ ዓለም ብርሃን ምዃን ኩሉ ግዜ ቀሊል ኣይኮነን ብዙሕ ግዜ ብኩናትን ዘይምርግጋእን ኣብ ዝተለለየ ኩነታት ንዚ ብርሃን ከተንፀባርቑ ተፀዊዕኩም ኢኹም ከም ዝበሉ ኣፍሊጡ ዋላ ከምኡ ይኹን ልቦም ከየጥፉ ተማሕፂኖም ኣይትፍርሑ ኣብዚ ዕማም እዚ ድማ በይንኹም ዘለኹም ኮይኑ ኣይሰማዓኩም ኣነ ምሳኻትኩም እየ ቤተ ክርስትያን ምሳኻትኩም ኣላ እምነትኩም ኣብ ኢየሱስ ኣንብሩ ቢሎም ምስሊ ብርሃን ባይታ ገይሮም ኣብዝለገሶ ኣስተንትኖ ንነፍሲ ወከፈ ክርስትያን ወዲ መዝሙር ክቐርፁ ዝግብኦም ሰለስተ ባሕርያት ድማ እምነት ፍቕርን ተስፋን እያቶም እንክብሎ ኣጉሊሖም ፈለማ ብርሃን ንክንርኢ ከም ዘኽእለና ገሊፆም እምነት እምበዓር ንፀገማት ሂወት ምላሽ ጥራይ ዘይኮነስ ክውንነት ምልላይን ኣብ ሓቂ ምንባርን እዩ ኣመንቲ ንዓለምን ንኻልኦትን ንገዛእ ርእሶምን ብዓይነ ኣምላኽ ክርዩ ዘኽእሎም እዩ ካልኦት እውን ነቲ ዝደልይዎ ሓቅን ትርጉምን ምእንቲ ክረኽብዎ እቶም መንእሰያት በቲ ዝነብሩሉ ኣገባብ ክምስክሩ የተባብዖም ምስ በሉ ቀፂሎም ንብርሃን ውዑይን ማሞቕን ብዝብል ተግባር ብምስትንታን ምልክት ፍቕሪ እግዚኣብሄር እንክብሉ ድማ ገሊፆም ሓቀይና ተልእኾ ብንጥፈት ዘይኮነስ ብዕለታዊ ፀሎትን ምስጢራትን ብፍላይ ድማ ብዕርቅን ቅዱስ ቁርባንን ዝሕብሕብ ካብ ክርስቶስ ውልቃዊ ርክብ እዩ ዝጅምር ከም ዝበሉ ዜና ቫቲካን ኣፍሊጡ ልብኹም ኣብቲ ድልዱል መሰረት ናይቲ እግዚኣብሔር ዘለዎ ፍቕሪ ኣቐምጥዎ ቢሎም ልቢ ክርስቶስ ርኸብዎ ሂወትኩም ኣብ ልዕሊ ክትሃንፁ ድማ ኣይትፍርሑ ዝበሎ ቅዱስነቶም ኣብቲ ፍቕሪ ሱር ሰዲዶም ደው ብምባል ጥራይ እዮም ውዑይ ፍቕሪ ኣምላኽን ዕርቂ ሓይሊ ፀጋኡን ምስቶም ኣብ ከባቢኦም ዘለዉ ክካፈሉ ዝኽእሉ ቢሎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብርሃን ከም ምልክት ዕብየትን ተስፋን እንካቅርቡ ዕርቂ ኣብ ዝናፍቕ ዞባ መንእሰያት ክርስትያን ሓነፅቲ ሰላም ክኾኑ ከምዝ ተፀውዑ ኣተሓሳሲቦም ብፍላይ ግብርቲ ሰላም ክትኮኑ ኣብ ከባቢኹም ዘለዉ ክትጥርንፉን ኣብ ካልኦት ድማ ብነባሪ ሰላም ዝተለለየ መፃኢ ተስፋ ክተስርፁን ተፀዊዕኩም ኣለኹም ዋላ እኳ ኩሉ ግዜ ነቲ እትነብርሉ ኩነታት ክትቐርፅዎ ዘይከኣል እንተኾነ ኩሉ ግዜ ንልብኹም ሰላም ክርስቶስ ክመርሕ ፍቓደኛታት ክትኮኑን ምልክት ናይቲ ካብቲ ተንስኡ ዘሎ ጎይታ ዝመፅእ ተስፋ ክትኮኑ ትኽእሉ ኢኹም ምስ በሉ መልእኽቶም ኣብ ምዝዛም ነቶም መንእሰያት ኣብ ፍቕራዊ መደብ እግዚኣብሄር ንሂወቶም ክውክሉ ብምትብባዕ ንናይ ማርያም ኣደ ቤተ ክርስትያን ኣዳዓዊ ክንክን ኣወኪፎም ኣብ ሰናይነት ኣምላኽ ፈፂምኩም ኣይትጠራጠሩ ነቲ እግዚኣብሄር ንነፍሲ ወከፍ ሂወትኩም ዘለዎ መደብ ኣይትፍርሑ ቢሎም ቃል ነቢይ ኤርምያስ ተወኪሶም ኣምላኽ ተስፋ ዘለዎ መፃኢ ክህበኩም ከምዝምነ ዘክሩ ከም ዝበሉ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ቋሚ ተዓዛቢ ቅድስቲ መንበር ኣብ ውድብ ሕቡራት ሃገራት ኣብ ኒውዮርክ ኣብ ዝሃብዎ መግለፂ ድኽነት ኣብ ልዕሊ ኣምላኽ ዝሃቦ ሰብኣዊ ክብሪ ዝወርድ ከቢድ ገበን ዝውክል ምዃኑ ኣስሚሮም ንመዋቅራዊ ጸገማት ድኻታት ሃገራት ድማ ኪኖ ሓፂር ግዜ ምፍታሕ ብዘይብል ኣገባብ ክብዳሕ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ ስድራ ቤት ከም ሕማረት ሕብረተሰብን ኣገዳሲ ምንጭ ጽንዓትን ምድጋፍ ድኽነት ንመጥፋእ ማሕበራዊ ምርግጋእ ንምድንፋዕን ምሉኡን ዘይነጻጽርን ሰብኣዊ ምዕባለ ንምዕዋት ኣበርክቶ ኣለዎ እንክብሉ ኣብ ኒውዮርክ ናይ ቅዱስ መምርኮም ተዓዛቢ 28 ሓምለ ኣብ ሃገራት ኣፍሪቃ ውሕድ ምዕባለ ዘለዎን ሃገራት ኣብ ጎደና ምዕባለ ዝርከባ ማእከላይ እቶት ዘለዎን ሃገራት ዕላማታት ዝረቐ ልምዓት ንምቅልጣፍ ኣሚቱ ብላዕለዎት ኣካላት ፖለቲካ ብዝተኻይደ ዓውደ ጉባኤ ተሳቲፎም ኣብ ዘስምዖም መደረ ከም ዘስመሩሉ ዜና ቫቲካን ኣፍሊጡ ነዚ ሽቶ ዝንምዕዋት ተወከልቲ ቅዱስቲ መንበር ኣብ ሃገራውን ኣህጉራውን ስርዓተ ሕጊ ንስድራ ቤት ኣብ ዝምልከት ስርዓት ወፍሪ ክገብሩ ኣተባቢዖም ድኽነት ብሚልዮናት ዝቕፀሩ ሰባት ብፍላይ ከዓ ኣንስትን ቆልዑን እኹል መግብን ዝስተማይን ክንክን ጥዕናን ትምህርትን ግቡእ ስራሕን ከይረኽቡ ዝገብር ከም ዝኾነን ወሲኾም ብምጉላሕ እዚ ድማ ነቲ ኣምላኽ ዝሃበና ውሽጣዊ ክብረት ደቂ ሰብ ዘሕስርን ከቢድ ገበንን ምዃኑ ብ ኣጽንዖት ከም ዘተሓሳሰቡ ዜና ቫቲካን ኣፍሊጡ ኣብ መወዳእታ ቋም ተዓዘቢ ቅዱስቲ መንበር ነተን ብቁጠባዊ መዳይ ተኣፈፍቲ ዝኾነ ሃገራት ካብ ናይ ሓፂር ግዜ ስጉምትታት ሓሊፍካ ነቲ ነባር ማዕባለ ዝዕንቅፅ መዋቅር ዕንቅፋታት ምፍታሕ ደገፍ ምሕዳስን ምድልዳልን ኣድላይ ምዃኑ ኣጉሊሖም እዚ ድማ ተበፃሕነት ቁጠባ መምሕያሽ ዝያዳ ፍትሓዊ ስርዓትን ንግዲ ምትብባዕ ምትሕልላፍ እደ ጥበባዊ ባለ ተኸኣል ምግባር ከምኡውን ኣገዳስን ርኡይን ስጉምትታት ምሕረት ዕዳ ምርግጋፅ ዘጠቓልል ክኸውን ኣለዎ እንክብሉ ከም ዘስመሩሉ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ ልዑል ካርዲናል ብለይዝ ጆሴፍ ኩፒች ንመራኸቢ ብዙሓን ቫቲካን ኣብ ዘካፈልዎ ኣስተንትኖ ነቲ ባህላዊ ሳዕስዒት ክሮኣሽያ ኮሎ ከም ምሳሌ ናይ ሲኖዳዊ ጉዕዞ ቤተ ክርስቲያን ገይሮም ይጠቕሱ ቤተ ክርስቲያን ነቲ ንህወታን ተልኹኣን ዝመርሕ ካብ ውልቃዊ ተዋስኦ ናብ ሓባራዊ ስኒት ክትሰግር ከም እተጸውዐት ይምስክሩ ንመጀመርታ ግዜ ምስ ስነ ጥበብ ሳዕስዒት እተፋለጥክዎ ኮተቴ ኣብ ዝነበርኩሉ ኣብ ሶክ ሆፕ ኣብ ዝነበርኩሉ እዋን ኣይነበረን ገና ህፃን ከለኹ ሓደ ረቡዕ ምሸት ኣነን ኣሕዋተይን ምስ ደቂ ሓትኖይን ካልኦት ካብ ቁምስና ዝመፁ ህፃናትን ኣብ ኣዳራሽ ቤተ ክርስቲያን ተኣኪብና ባህላዊ ሳዕስዒት ክሮኣሽያውያን ክንምሃር ከሎና እዩ ዝነበረ እዚ ሳዕስዒት ኮሎ ተባሂሉ ይጽዋዕ ነበረ እዚ ከዓ ኩዳ ከም ማለት እዩ ዝነበረ ከመይሲ ሳዕስዒት ዝስዕስዑ ሰባት ኣእዳቦም ይጣቕዑ ወይ ኣብ ሕቆኦም ይተሓሓዙ ስለ ዝነበሩ መብዛሕትኡ ግዜ ብኸቢብ መስመር ወይ ከም ሰንሰለት ተተሓሒዞም ይስዕስዑ ነበሩ ኣብዛ ጥንታዊት ሃገር ሳዕስዒት ኮሎ ማሕበራዊ ምትእስሳር ማእከል ማሕበራዊ ህይወት ሓንቲ ቁሸትን ከምኡውን መብዛሕትኡ ግዜ መንእሰያትን ኣንስትን ሰብኡትን ንሓድሕዶም ዝፋለጡሉ ቀንዲ ቦታ ከም ዝኾነ ተነጊሩና ነይሩ እዩ ንፈለማ እዋን ሲኖዳውነት እትብል ቃል ምስ ሰማዕኩ ንእዛነይ ከም ሓደ ስግንጢር ዝኾነ ሓሳብ ከም ዝነበረ ዝከሓድ ኣይኮነን ድሕሪ ግዜ እተፈልየ መግለጺታት ክምርምር ከለኹ ግና ዝያዳ መርዳእታ ረኸብኩ እቲ ብኣህጉራዊ ኮሚሽን ስነ መለኮታዊ መጽናዕቲ እተሓትመ ናይ 2018 ሰነድ ሲኖዳውነት ኣብ ህይወትን ተልእኾን ቤተ ክርስቲያን ዘርእስቱ ድማ ሓጋዚ ኮይኑ ረኺበ እዮ ሓደ መዓልቲ ግና ብዛዕባ ሳዕስዒት ኮሎን ብዛዕባ እቲ ብዙሕ ባእታታቱን ዘሕለፍክዎ ተመክሮ ንሲኖዳውነት ንምርዳእ ብዙሕ ክጠቕመኒ ከም ዝኽእል ተገንዘብኩ ልክዕ ከም ሳዕስዒት ሲኖዳውነት እውን ማሕበራዊ ምትእስሳር ይህብ እኳ እንተኾነ ግን ከዓ ኣብ ህይወት ቤተ ክርስቲያን እዩ ዝንበር ምኽንያቱ እቲ ካብ ቋንቋ ግሪክ እተወስደ ሲኖዶስ ዝብል ቃል ብመሰረቱ ብሓባር ምምልላስ ወይ ኣብ ሓደ መንገዲ ምጓዓዝ ማለት እዩ ስለዚ ሲኖዳውነት ንብምሉኡ ማሕበረሰብ ምስ መንፈስ ቅዱስ ምስ ንሓድሕድናን ብጥንቃቐ ንቕድሚት ንምስጓም ሓላፍነት ክንወስድ ይዕድመና ሳዕስዒትን ሲኖዳውነትን ካብ ውልቃዊ ምርኢት ናብ ሓባራዊ ስኒት ምቕያር ዝሓትት እዩ እዚ ድማ ንጉጅለ ተፈላለዩ ውልቀ ሰባት ናብ ንጽል ተንቀሳቐሰ ኣካል ብምቕያር እዩ ዝካየድ ናይ ሳዕስዒት ምንቅስቓሳት ንመንፈስ ሲኖዳውነት ዘንጸባርቕ ብኸመይ እዩ ኣብ ሳዕስዒት ምንቅስቓስ ካብ ባዶነት ኣይጅምርን እዩ ብሙዚቃ እዩ ዝጅምር ኣብ ሳዕስዒት ሓደ ስጉምቲ ቅድሚ ምውሳዶም ነቲ ሙዚቃ ኣብ ውሽጦም ምእንቲ ክርድእዎ ዓሚቝ ኣቓልቦን ስቕታን ከማዕብሉ ኣለዎም ሲኖዳውነት እውን ብተመሳሳሊ መንገዲ ብድግምግሞሽ ናይ ረምታ እዩ ዝዓይ እቲ መሰረታዊ ስጉምቲ ምዝራብ ወይ ፖሊሲታት ምውፃእ ዘይኮነስ ንመንፈስ ቅዱስን ንቅዱሳት መጽሓፍትን ንትውፊት ቤተ ክርስቲያንን ከምኡ እውን ንሓድሕድና ብፍላይ ከዓ ነቶም ኣብ ሕዳጋት ማሕበረሰብ ዘለዉ ሰባት ጽኒኢልካ ምስማዕ እዩ ዝሓትት። ልክዕ ከምቲ ንረምታ ናይ ሙዚቃ ዕሽሽ ዝብል ሰብ ካብቲ ስሙር ሳዕስዒት ናይ ጉጅለ ዝወፅእ፣ እቶም ዘይሰምዑ ኣባላት ማሕበረሰብ እውን ብመንገዲ ሲኖዳውነት ምምልላስ የቋርፁ። ነዚ ማሕበራዊ ዜማ ብምስማዕ ኩሉ ሰብ ናብ ሓደ ዓይነት መዝሙር ከም ዝኣቱ ድማ ዝተረጋገጸ ነገር እዩ። ከም ሳዕስዒት ኮሎ ዝኣመሰለ እተሓላለኸ ስነ ጥበባዊ ቅዲ ዘለዎም ምንቅስቓሳት ወላ እውን ኩሉ ሰብ ኣብ ሓደ እዋን ዝንቀሳቐስ እኳ እንተኾነ እተፈላለየ ግደ ኣለዎ። ይኹን እምበር ሓደ መራሒ መምርሂ ዝህብ እኳ እንተኾነ መሪሕነት ብዛዕባ ዓብላልነት ወይ ውፅኢት ምቁፅጻር ዘይኮነስ ንኻልኦት ዘንጸባርቑን ብስምረት ንኽንቀሳቐሱ ዘተኣማምን ቦታ ምፍጣር እዩ። እዚ ድማ ኣብ ሲኖዳውነት ናይቲ ሓባራዊ ሓላፍነት መግለጺ እዩ። ሰበ ስልጣን፣ ምእመናን፣ ማሕበራት ሰብፉ ህይወት ከምኡውን ሊቃውንቲ ስነ መለኮት ኩላቶም እተፈላለየ ባህርያትን ግደን ኣለዎም። ሲኖዳውነት ነዚ ፍልልያት እዚ ኣየጥፍዎን እዩ። ኣብ ክንዶስ ልክዕ ከም ክኢላ ናይ ስነ ጥበባዊ ምንቅስቓሳት ንዅሎም ኣብ ሓደ መስመር ዘእትዎም እዩ። ጽባቐ እቲ ሳዕስዒት ንብምሉእ እቲ ቁርጽራጻት ምንቅስቓሳት ንኽዓይ ነፍሲ ወከፍ ሳዕስዒት ኣድላይ ኣብ ምዃኑ እዩ ዝምርኮስ። ሳዕስዒት ናይ ፈጠራን ተዓጻጻፍነትን ክእለት እውን የጠቓልል። ሳዕስዒት ዝስዕስዑ ሰባት ኣእጋሮም ኣልዒሎም ምስ ክብደቶምን ፍጥነትን ብጾቶምን ክለማመዱን ከምኡውን ጊጉይ ስግምቲ ከጋጥምን ከሎ ደጊሞም ክላመዱ ኣለዎም። ሲኖዳውነት ብዘይተሪርን ኣቐዲሙ ተመደበ ውፅኢት ናብ ባይታ ንምእታው ፈቓደኛ ምዃን ዝሓትት እዩ። ከም ሓቁ እኳ ደኣስ ብተፈጥሮኡ ናብ ዘይተፈልጠ ባይታ ዝግበር ጉዕዞ እዩ። መንፈስ ቅዱስ ነቲ ዝግባእ እተለምደ ልማድና ከተዓናቕፎ ከም ዝኽእል ኣፍልጦ ብምሃብ ነቲ ናይ ዘተን ምይይጥን ናይ ምጥርጣርን ውጥረት የጠቓልል። ሓደ ማሕበረሰብ ውጥረት ወይ ዘይምስምማዕ ክጋጥቦ እንከሎ ሲኖዳውነት ካብ መድረኽ ክወፁ ዘይኮነስ የግዳስ ነቲ ግጭት ተጠቂሞም ብሓባር ንቕድሚት ክስጉሙን ክጥቀሙሉን ዝሓትት እዩ። ልክዕ ከምቲ ሳዕስዒት ንሓድሕዶም ኣእጋሮም ከይረጋገጹ ዝጥንቀቑ፣ ኣብ ሲኖዳውነት ኣብ ዝግበር ዝርርብ ናብ ቆየቋ ምቕያር እውን ጌጋ እዩ። ብተወሳኺ ሳዕስዒት ናይ ቦታ ፍልጠት ይሓትት። ባይታ ሳዕስዒት መወዳእታ ዘይብሉ ኣይኮነን። ዝስዕስዑ ሰባት ንዅሉ ሰብ ዝኸውን ቦታ ምእንቲ ክረኽቡ ነቲ ባይታ ከቕልብሉ ኣለዎም። ሳዕስዒት ነቲ እተመደበ ዶባት ናይቲ ባይታ ሳዕስዒት ዕሽሽ እንተይሎምዎ ካብ መስመር ክወፁን ምስ ንሓድሕዶም ክጋጨውን ወይ ከዓ እቲ ምንቅስቓስ ቅርጹን ትርጉሙን ዘስእኖ ሕንፍሽፍሽ ከኣትዎን ይኽእል እዩ። ብተመሳሳሊ መንገዲ ሲኖዳውነት ነቲ ድንኳን የስፍሖ። እቲ ማሕበረሰብ ኣብ ባይታ ሳዕስዒት መን ከም ዝጐደለ ክርኢ እሞ ብንጥፈት ክዕድሞም ይሓትት። እቶም ኣብ ማእከል መድረኽ ዝለመዱ ንድሕሪት ክምለሱ ዝሓትት እውን እዩ። እዚ ድማ እቲ ማሕበረሰብ ነቶም ምኩራት ተዋሳእቲ ጥራይ ዘይኮነስ ናይ ኩሉ ሰብ ፍጥነትን ስጉምትን ከም ዝሰማማዕ ንምርግጋጽ እዩ። ይኹን እምበር ልክዕ ከምቲ ኣብዚ እዋን እዚ ዘለዉ ሳዕስዒት ንዅሎም እቶም ዝስዕስዑ ሰባት ንምቕባል ስፍሓት ናይቲ ባይታ ሳዕስዒት ዝከታተሉ ጫፍ መዋቕር ኣዕኑድን ከምኡውን ፍሉይ ናይ ስነ ህንፃ ዶባት ብኻልኦት ከም እተነድፈ እውን ይፈልጡ እዮም። በቶም ቅድሚኦም ዝነበሩ ወለዶታት ሳዕስዒት ብጥበብ እተቐርጸ ድማ እዩ። ወለዶና ኣብ ኣዳራሽ ቁምስናታት ሳዕስዒት ክምሃር ከሎ ስጉምትታትና ዓሰርተታት ዓመታት ወይ ዘመናት ዘይገብር ከም ዝሰርሐን ብህያው ሰንሰለት ተዘክሮታት ከም እተመሓላለፈን ይፈልጡ ነይሮም እዮም። እዚ ምስትውዓል እዚ ንምህዞና ደረት ኣይገብረሉን። የግዳስ ሳዕስዒትና ከም ዝከኣል ዝገብር ኩነታት እዩ ዝነበረ። ኣብቲ ምርኢት ናይ ገዛ ርእስና ትንፋስን ጉልበትን ባህልን ከነምጽእ እዚ ዅሉ ንዓና እዩ ዝነበረ። ሲኖዳውነት ምስ ግዜ ብተመሳሳሊ መንገዲ እዩ ዝዓይ። ምስቶም ብግዜኡ ዝነበሩ ሰባት ጥራይ ዘይኮነስ ምስ ህያዋንን ሙታንን ገና ዘይተወልዱን እውን ርክባት እዩ ዝፈጥር። ስለዚ ከምቲ ሓደ ካብ ካርዲናላት ኣሕዋተይ ኣብዚ ቀረባ እዋን ከም ዝገለጾ ኣብ ርእስቲ ንሲኖዳዊ መሰናድኦ ዝመሳሰል ንኣበርክቶ ናይ ዝሕጂ ዘሎ ወለዶ ኣቓልቦ ዝገበረ ኣቀራርባ እቲ ህልው ዓመፃ ንሓቀይና ሲኖዳውነት ምእንቲ ኸየበላሽዎ ኣብ መንጎ ግዜ መስመራት ሓድነትን ስምረትን ኣቀራርባን ምግባር ኣድላይ እዩ። ስሙር ኣቀራርባ ሲኖዳውነት ድምፂ ቅዱሳን ኣቦታትን ኣዴታትን ቤተ ክርስቲያንን ኣብዚ ሕጂ ዘሎ ምስትውዓል ቦታ ከም ዝወሃቦ የረጋግጽ። እዚ ኸኣ እቲ ናይቲ ኣከባቢ ማሕበረሰብ ንታሪኻዊ ሓድነት ዘፍርስ ሓላፊ ባህላዊ ፋሽን ንኸይኣቱ ይዓግቶ። ስነ ጥበባዊ ናይ ስምረት ዶባት ትምህርቲ ቤተ ክርስቲያንን መንፈስ ቅዱስን ኣብ ክንዲ ዝዓግቶ መለኮታዊ ፈጠራ የመሓላልፍ። ኣብዚ ግዜና ዘሎ ማሕበረሰብ ሲኖዳውነት ነቲ ካልኦት ዘዳልውዎን ዝጥቀምሉን ስፍሓት ባይታ ምስ ዘኽብር ንመናድቕ እቲ ምርኢት ንምፍራስ ጉልበቱ ካብ ምጥፋእ ምስ ዝቝጠብ እዩ። ኣብ ክንዲኡስ ኣብ ውሽጢ እዚ ዶባት እዚ ዓብዪ ሓርነት ይረክብ። ግዜ ዘይሓለፎ ሓቅታት ንዘመናዊት ዓለም ንምግላጽ ሓድሽን መሃዝን ጉስነታዊ መንገድታት ድማ የናዲ። እዚ ውሁድን ስምረት ዘለዎ ስፍሓት ካብ ውጥረት ክዕቀብ ኣለዎ። ኣብዚ ግዜና ኣብ ዝግበር ዝርርባት ልሙድ ዝኾነ ፈተና ንሲኖዳውነት ነቲ ሕግታት ካብ ባዶ እንደገና ንምጽሓፍ ዝግበር ልምምድ ጌርካ ምርኣዩ። እዚ ኸዓ ነዚ ሕጂ ዘሎ ጕጅለ ነቲ ባይታ ብፍቓዱ ከስፍሖ ወይ ምሉእ ብምሉእ ክዘሎ ከም ዝኽእል ጌርካ እዩ ዝርአ። ኣብዚ ግዜና ዘሎ ምስትውዓል ካብ ዶባት ከም ዘይወፀ ኣፍልጦ ብምሃብ ኩሉ ሳዕ ሓቀይና ሲኖዳዊ ስጉምቲ ይውሰድ። እቲ ብቕዱሳት ጽሑፋትን ሰረተ እምነትን ታሪኻዊ ጉባኤታትን እተመስረተ ዶባት ቀይዲ ወይ ሓደ ቆፎ ኣይኮነን። እዚ ሕጂ ዘሎ ምንቅስቓሳትና ኣብ ከባቢኡ ዘሎ ሓድነት

ስሎምን ፍሉይ ዜማኦምን ኣጸቢቓ ክትፈልጥ ተጸዊዓላ። እንተኾነ ግን ነቲ ኣብ ትሕቲኡ ዘሎ ታሪኻዊ ባይታ እውን ብማዕረ ኣቓልቦ ክትገብረሉ ኣለዋ። ስፍሓት ናይቲ ባይታ ሳዕስዒት ከነኽብር ከሎና ሲኖዳዊ ጉዕዞ ህልው ህሞት ካብ ምዃን የቋርጽ። ኣብ ክንድኡስ ክፍሊ ናይቲ ናይ ዝሓለፈ ስጉምትታት ነቲ ናይዚ ዘመን እዚ ምንቅስቓሳት ዝመርሖ ግዜ ዘይሓለፎ ሳዕስዒት ይኸውን። ንሲኖዳውነት ብመንጽር ሳዕስዒት ምርኣይ ነዚ ዘይተፈልጠ ቃልን ጽንሰ ሓሳብን ካብ ንቑፅ መስመራት ኣባይቲ ጽሕፈትን ኮሚቴታትን ወረቓቕትን የድሕኖ። ነቲ ሓባራዊ ጉዕዞ ከም ንጡፍን ባህ ዘብልን ዓሚቕ ቁም ነገር ገይሩ ድማ ይገልጾ። ሲኖዳዊት ቤተ ክርስቲያን ሳዕስዒት ክትምሃር ኣለዋ። መለኮታዊ ዜማ ናይ ምስማዕ ፍሉይ ስጉምትታት ነፍስ ወከፍ ተሳታፊ ምኽባር ከምኡውን ንዓለም ብጽቡቕ እተተሓሓዘ ምስክርነት ብምሃብ ንቕድሚት ናይ ምስጓም ቀጻሊ ልምዲ ክህልዋ ይግባእ። እቲ ዕላማ ብእተኻኣለ መጠን ቀልጢፍካ ናብ መወዳእታ እታ መዝሙር ምብጻሕ ዘይኮነስ በቲ ኣብ ነፍስ ወከፍ ስጉምትታት ዝረአ ጸጋን ሓድነትን ፍቕርን ኣቢሉ ንፈጣሪ ምውዳስ ምዃኑ ድማ የዘኻኽረና። ካብኡ ንላዕሊ ግን ከም ሳዕስዒት ጌርካ ዝረአ ሲኖዳዊ ጉዕዞ ቤተ ክርስቲያን ንምስጢረ ስላሴ ብኸመይ ከተንጸባርቕ ከም እተጸውዐት እውን ምሉእ ምርዳእ ይፈጥር። ቀዳሞት ኣበው ቤተ ክርስቲያን ንምስጢረ ስላሴ ክገልጹ እንከለዉ ቃል ብቓሉ ብዛዕባ ፔሪኮሮሲስ ዝብል ቃል ማለት ኣብ ዙርያ ሳዕስዒት ከም ዝግለጽ ኮይኑ ይርከብ። በዚ ምሳሌ እዚ ኣድላይ ህላወ እቶም ሰለስተ መለኮታውያን ኣካላት ቅድስቲ ስላሴ ይገልጹ ማለት እውን እዩ። ስለዚ ቤተ ክርስቲያን ንሳዕስዒት ሲኖዳውነት ብዝያዳ ብተጠቕመትሉ መጠን ንምስጢረ ስላሴ ብውፅኢታዊ መንገዲ እያ እተንጸባርቕ። ኣብ ሃገረ ሃይቲ እንተወሓደ ኣብ ወርሒ ሓምለ 2021 ርእሰ ብሔር ጆቬኔል ሞይሴ ካብ ዝቕተል ንነጀው ቅድሚ ሕጂ ተራእዩ ዘይፈልጥ ቅልውላው የጋጥም ኣሎ። ካብቲ ግዜ እቲ ንነጀው ዕጡቓት ሸፋቱ ዝቈጻጸርዎ ከባቢታት ብቐጻሊ ብምስፍሕፋሕ ንትካላትን መሠረተ ልምዓትን ኣገደስቲ ኣገልግሎታትን እቲ ሃገር ከም ዝለምስ ገይሮም ይርከቡ። ኣብ ሃገር ሃይቲ ዘሎ ሰብኣዊ ቅልውላው ጸጥታን ሕንፍሽፍሽን ብዘይምቁራጽ ይቕጽል ኣሎ። ብመሠረት ፍሉይ ተወካሊ ዋና ጸሓፊ ውድብ ሕቡራት ሃገራት ኣብ ሃይቲ ካርሎስ ሩዊዝ ማስዩ ኣብ ዝሃቦ መግለጺ ኣስታት 1.5 ሚልዮን ዝኾኑ ሰባት ብሰንኪ ዓመፅ ሸፋቱ ካብ ኣባይቶም ክመዛበሉ ተገዲዶም ኣለዉ። ኣብዝ ሓለፈ ሰለስተ ኣዋርሒ ጥራይ እንተወሓደ 1600 ሰባት ተቐቲሎም ይርከቡ። ልኡኽ ውድብ ሕቡራት ሃገራት ምስ ኤንፎባይ ኣብ ዝገበሮ ቃለ መጠይቕ ካብ 10,000 ክሳብ 15,000 ኣባልነት ዘለዎም ገበነይናታት ጉጅለታት ኣብ ልዕሊ ካብ 70 ክሳብ 75 ሚእታዊ ህዝቢ ናይታ ርእሰ ከተማ ፖርት ኦፕሪንስ ጽልዋ ወይ ቁጽጽር ከም ዘለዎም ገሊጹ። ሩዊዝ ማስዩ ከም ዘመልከቶ ባይቶ ጸጥታ ውድብ ሕቡራት ሃገራት ንተልእኾ ጸጥታ ኣህጉራዊ ደገፍ እኳ እንተኣመልከተ ኣብታ ሃገር ርግኣት ንምምላስ ኣብ ድሕንነትን ፍትሕን ምዕባለን እተተሓሓዘ ስጉምትታት ከም ዘድሊ ደጊሙ ገለጸ። ሃገረ ሃይቲ እንተወሓደ ኣብ ወርሒ ሓምለ 2021 ርእሰ ብሔር ጆቬኔል ሞይስ ካብ ዝቕተላት ሒዛ ተራእዩ ዘይፈልጥ ቅልውላው ኣጋጢምዎ ኣሎ። ካብ ሽዑ ንነጀው ዕጡቓት ሸፋቱ ቁጽጽሮም ብቐጻሊ ኣስፋሕፊሖም ይርከቡ። ትካላትን መሠረተ ልምዓትን ኣድላይ ኣገልግሎታትን እቲ ሃገር ድማ ከም ዘቋርጽ ገይሮም ኣለዉ። ብመሠረት ባንኪ ዓለም ቁጠባ ሃገረ ሃይቲ ኣብ 2025 ንሻብዓይ ዓመት ብተኸታታሊ ነኪዩ ይርከብ። ሓቀይና ጂዲፒ ብ2.7 ሚእታዊ ነኪዩ ኣሎ። ብገምጋም ዋጋ ክብሪ ዕዳጋ ድማ ናብ 28.3 ሚእታዊት ደይቡ ይርከብ። ዳርጋ ፍርቂ ህዝቢ እቲ ሃገር ኣብ ክቱር ድኽነት ይነብር ኣሎ። ኣብ መዓልቲ ብትሕቲ 3 ዩሮ ድማ ይነብር ኣሎ። ናይ 2026 ዓመተ ምህረት ትጽቢት ከዓ ኣዝዩ ዘይተረጋገጸ እዩ። ኣህጉራዊ ገንዘባዊ ማዕከን ቁጠባ ተወሳኺ 1.7 ሚእታዊት ክንኪ ከሎ ቁጠባዊ ቅልውላው ቁሩብ ክንኪ ትጽቢት ዝግበረሉ እኳ እንተኾነ ናይ 23.5 ሚእታዊት ቅልውላው ከም ዘጋጥሞም ድማ ትጽቢት ይግበረሉ። እዚ ከምዚ ኢሉ እንከሎ እቲ ናይ ጸጥታ ኩነታት እቲ ሃገር እናገደደ ይኸይድ ኣሎ። ብመሠረት ውድብ ሕቡራት ሃገራት ኣብ 2025 ልዕሊ 5,500 ሰባት ተቐቲሎም ልዕሊ 2,600 ድማ ቆሲሎም ይርከቡ ኣለዉ። ብመሠረት እቲ ኣብ ሃይቲ ዝርከብ ቤት ጽሕፈት ውድብ ሕቡራት ሃገራት ዘውፅኦ ናይ መወዳእታ ጸብጻብ ኣብ 2026 እቲ ዘይምርግጋእ ድሮ እንተወሓደ 1,642 ሰባት ቀቲሉ 745 ሰባት ድማ ብኸቢድ ኣቑሲሉ ከም ዘሎ ይነግር።
እዚ ኣሃዛት እዚ ስፍሓትትና ወሰኸ ዝኸይድ ዘሎ

0: መጽን ሰበ ሥልጣን ሥርዓት ንምምላስ ዘለዎም ቀጻሊ ጸገማትን ዘጉልሕ እዩ። እቲ ብ2024 እተዘርግሐ ብኬንያ ዝምራሕ ናይ ብዙሓት ሃገራት ደገፍ ጸጥታዊ ተልእኾ ንገሊኡ እስትራቴጂካዊ ህንጻታት ንምዕቃብ ሓጊዙ እዩ። ይኹን እምበር ክሳብ ሕጂ ነቲ ኣብ ካልእ ክፋላት እቲ ሃገር ህላውኦም እናስፋሕፍሑ ዝኸዱ ዘለዉ ንመብዛሕትኡ ከባቢታት ርእሰ ከተማ ዝተቈጻጸሩ ገበነይናታት እቲ ውድብ ዝገብሮ ዝነበረ ናይ ዞባ ምቁጽጻር ክልውጦ ኣይከኣለን ዘሎ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍሊ ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜል ኣድራሻና tigrino @spc.vi ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس